0: амьдралаар одоо амьдрахаар болсоо гэдэг ийм төлөвлөгөөтэй. За тэр үед бас би бас л үйлчлийн баяр хөөр номоо тэгээд ээжийнхаа өмнөгээд хуншаад сууж байсан. Тэгээ ээж минь бол чи юу нэг одоо юу хийж байна гэж асуух үед яг ингээд ярих боломж олцсон байсан.
1: Кэдэнэн 6개월 후에 가서 두 가지를 말씀 전하고 싶었고
2: 네.
1: 첫 번째는 그 예수님이 어떤 분이신지 엄마가 알아야 되니까 내가 거기 엄마 내가 그 이 책을 읽으면서 이렇게 받아들였다고 예수님이 이런 분이시다라는 아. 그런 예수님을 전하게 되었습니다.
2: 먼저 예수님을 소개하시고요.
1: 네.
2: 예.
0: 대세미때 예렛 그게 어떤 것을 믿으니 남들 우울 벌써 야가 두고 만에 지금 못다기 홍보했음.
1: 그래서 그때는 엄마 나는 예수님 영접하고 내 삶이 변화되었습니다 라고 고백했고 그때는 엄마가 불신자였고 특히 거기 라마 불교적으로 많이 관심이 있어가지고
2: 예.
0: би одоо ингээд цаашдаа ингээд бурхныг төлөө ингээд пастор болоод амьдрнаа гэж хэлэх үед ээж минь бол хариу хэлээгүй. Тэгтээ маш их гайхаж одоо ингээд үлдсэн байдаг.
1: Кэсэн оммааны кэдэнэн амо малсам ан хашассымнида.
2: Кэрэшокуньо. Е. Монголи то булгёга гангсэйн гукгаин голло алго иннэндэ кэрон гаундэсодо гажоктэрэге есунимэл согэяго мокхэжага дэгэтта раго гёлданаанын го шипжи анасэл тэндэё. Кэромён оммоникэсонэн ажиг есунимэл ёнгжопхажи анышин гонгаё.
1: Ээжин одо есурсэд итгэдэггү.
0: Ти, одо ээжим нь бол тэр цагаас хойш бол библийг үргэлж одоо гэрте хаач явсан гэдээ авч явдаг болсон. Одоо бол чуулганда сайн явж байгаа. Аа тэгээд ер нь нөгөө дундуур нь бол тасалсан ч гэсэн сүүлийн жилүүдэд бол маш итэвхтэй явж байгаа.
1: Юучим 3년 전부터는 어머님이 열심히 교회 지금 다니고 있습니다.
2: 오, 할렐루야. 네. 너무 기쁜 소식입니다. 네. 네. 앞서서 또 목사님께서 2003년 몽골에서 열린 전도 집회에서 김장한 목사님의 설교를 듣고 주님을 믿기로 결단하고 또 그 후에 목회자가 되기로 서원했던 그 이야기를 들려주셨는데 그 이후로 정말 20여 년의 시간이 지났어요. 그 뒤로 김장한 목사님 한 번쯤 또 뵙고 싶기도 하셨을 텐데 어떠셨어요?
0: 울쓱 임 나이드로 티에지 이렇게 털은도 울쓱 나이드로 티에지 이렇게 됐어요.
1: 한국에 방문할 때마다 기회가 되면 김정환 목사님이랑 한 번이라도 만나고 싶은 마음이 계속 있었습니다.
2: 네.
0: 숨인 하르침슨 자 내 바라긴 하르침슨 보름씩 올울슴슨
1: 그 정말 그 목사님과 한 번만 만나서 얘기해 보고 싶고 또 교회 모습도 보고 싶었습니다.
0: 되게 응급성 또 히트도다 돈이 너무 이게 빠르지 이랬 би ингээ таны номыг уншсан. Би таны одоо номоор дамжуулаад бурхны өмнө одоо шийдвэр гаргасан. Тэгээ танд баярлаа гэж хэлэх гэж дандаа ном унш үйлчлийн баяр хөөр ном авчдаг байсан.
1: Э, кэдэ 2004년에 읽었던 그 섬기며 사는 책도 내가 한국에 올 때마다 들고 여기 한국으로 와요.
2: 아, 섬기며 사는 기쁨 그 책을 네. 들고 오셨다고요?
1: 네. 그리고 거기 가지고 올 때 정말 하나님께서 기회가 주시면 김정환 목사님과 만나면 내가 이 책을 통해서 정말 믿음의 길로 갈 때 정말 큰 힘이 되었다고 이 책을 통해서 내가 이렇게 그 목회 삶을 드렸다고 그 말씀을 정말 많이 전하고 싶었습니다.
2: 한국에 올 때마다 혹시라도 김정환 목사님 네. 만나게 되면 그 책을 보여주면서 제가 목사님 그 집회와 이 저서를 통해 목회자의 결단을 하게 됐습니다. 그 이야기를 한 번이라도 꼭 전하고 싶으셨군요. 예. 그런데 그동안은 못 만나셨고요.
1: 그래, 이래서 울지도지 봐가고 인베시티?
0: 네, 이래서 울지도지 봐가고 마시 톰훈 오시라서 스티브 보름지 얼트고 맨기지 오다도 인질 너무 이렇게 들쓴.
1: 네, 혹시나라고 혹시나라고 만나면 라고 계속 갔다가 이번에는 그 12MC 당국대회를 그 참석하러 왔으니까 내가 그 책 몽골에 놓고 왔거든요.
2: 네.
0: 되게 가야금식 올라오다 오늘 응급신 라는 허이르트고다가 오울지 않아.
1: 그랬더니 정말 하나님께서 선선도 못했던 그런 기적을 지금 네, 제가 체험하고 있습니다. 제가 꿈꿨던 그 김장황 목사님과 만나게 되었습니다.
2: 할렐루야. 네.
0: 사이 이때 와서 일지선 нэг л итгэж өгөхгүй гээд 하라л байгаад 수진다.
1: 지금도 만나서 얘기도 나누고 이거 교제 시간도 가졌는데 함께 예배도 드렸는데 지금 내가 그 판송 돌아가기 전에 아내한테 얘기를 했는데 내가 아직도 믿기지 않는다라는 예, 말도 지금도 예, 듭니다.
0: Тэг ямар их хүлээвэ гэдэг нэг юм гоё гар барьмаар санагдчихвэ.